0: 단진들 함호로가 다투르제 한의 두레는 세딘 것들 헤르흐스불릇 삼물지 유시그르댄 핀제 타이들 우르가 소르가들 하토르바 이진의 세딘 것들어 소이 우셔든젤해 우르는 삼물바 당연히 제수 중황디 우셔젤든 조장베틀렌 헤르흐 홀게 여우쿠헤른 한 톨니 튜티제 한의 타이즈 냥냥이힌 자베랄렘 헤메겟 니들 장난돌 예 돌아볼고 하고 둔 할기 생양인 황진창볼 오르만 진동연쇠 바완 리문다 나리기 토슬리지게 버른 해골게 여우인 버둥긴 대란 돈생과 버힐 후죽은 꼴대간 버른 해 장인 후들제 헛니셀 장난이 집으르는 덧스네 소날 칠장준 벌 저우창인 후엔 예치 볼프스르리 힘쇼 여우쿠이 홀게 까르타르히 얼른 부디간 다꼬이게 덧갓 얼든 덜먼침 이진의 음느 바라듭쇼 월세니진 시샨프 여우무일엔 허약을 에이 아르꾼 어르드네 가질 누든다간 엘모스테 니드 모흐드네 아드들 투르칭낫 포긴도 독들갓 등을 가질 노르제가들게 돌아멀진 으아다 야무로체 발로 아그치 여우쿠이 얼니다구 어르제레 회이두르 호잇 도록 버리나 깍탄 슬미기 약한 깍더히 장균나르도 불 일 슬름 좋아해 원세니긴 백운이 우전 제진 웃음 먹자 박수배여던 진 틀다른 이진 와린 알다한 세무디 절제 와이 미니도 바왕 리문도 흐트와다 여우회기 잘다 은하라왓 우침벌 은홀게 헤른 시샤월산 이루이던 미네 두리기 마흔 불릇글대 일찍시 따뜻한 어둠을 원생이긴 베레트쇼 야가인 옷을 그 녹도를 떼려고 들참 여우쿠이 아득든 스님이 호인단 히 호인든 히가 이진의 은혜라 적수자 원생 이진 웃게라가 나서자 역청향아 미니 허일 타이석이 야물 허릉치 일지 알아봐 들 허릉치 엠다르 베르보근 그틀엔 여우쿠이 눈굴불젓 치레긴 웅 우짓 벌어와 휘둘쓴 등린 제레라드 이뜻은 모르네 눈들라데 후시쓴 본대네 허줄라드 무루간 우랏 의선 들으는 흩 알라라 힐게나 들이히 대하니 이질든 떠돌진 이징은 음을 수흡단 제법에 으갈 아르드 솔 이르긴 베틀렌 우르끌던 제법에 허이 음을 수흡단 제법 친임은 하릉귀 벌에 이긴 야가인 Улсын ижилд төлөхийг нь ардын жасад хийлгвэ. Чи хоёр хүүгэн асуусан дөрөлээ. Хоёр хатнаан басныг асуусан ба.
1: Гэтлээн ижин хэлгээнэ. Чингишага,
0: миний хоёр хатан тэгээд ордондоо нүгвэ.
1: Бээнүү яхвагн. Яхвагна.
0: Чиний дүүжин бааван лимэнда. Чиний хэртэй юэнсай чинтүң. Хоэр нянгнэн дэчин дэрэ нилад удэжу хэ. Тэр хоэла? Самун үнар садр хатэн. Жэлэ хэсэд хоэлч дүүжин. Мо
1: тамар яван.
0: Шаэг утэн сэмэлтад үчон елгүрүба. Хабурэн илжин намрин нө. Чуггүй гар явжэ. Хоэр таинсүгийн чин Лиюхунгийн чин бол жигалдар алжэ.
1: Чинтүңнара.
0: Лиюлүн таинсүгийн чин балагада баат тутатжэ. Хоэр нянгнэн чин бад балагада адэстин жо. Үнар мүчин бол сүүжүңхан чинэ бүй. Малгэн үлгүр дөлін тэлбүр болжу хэчэ. Дарв махане солог дами бадане отачи итгадуур аркуэй мочи. Үдгаруғығы хилад
1: чамдаржи хэнуид
0: уолзэр ижин. Лиюхум тайсыл алгадад хоэр нянг-нянг хотна дотач гарчи сонгсад. Чаржи дотар битурад
1: хүнэ мата валиадл болча.
0: Үгаар хэлкар хэнэ уолзэр ижин оламачи.
1: Чихирад.
0: Үйсан-дэсан үчан кэлээ. Ши-шан хүй хатын бүгад хүдэн тайгаан шибүгчинаад босад үмөг түш.